እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ሌተናል ጀነራል ገብረ ጻድቃን ገብረ ትንሣኤ ኣብ ዝቐረበ ኣዋም ፖለቲካዊ ምሕደራን መሪሕነትን ትግራይ ዘርእስታ እቲ መእተዊ ገዲፍካ 280 ገጻት ዝሓዘት መጽሓፍ ብትግርኛ ኣሕቲሙ ናብ ኣምሓርኛ እውን ተተርጒማ ኣላ። እዛ መጽሓፍ 4 ዓበይቲ ምዕራፋትን ንኡሳን ክፍልታትን ዝሓዘት እያ። ጀነራል ጻድቃን ኣብቲ ኣብ መንጎ ፌደራልን ክልል ትግራይን ዝተኻየደ ውግእ ሓደ ካብቶም ነቲ ውግእ ዝመርሕዎ ኣባላት ኮማንድ ፖስት ትግራይ እዩ ነይሩ። ኣብ ውዕል ፕሪቶርያ እውን ንትግራይ ወኪሎም ካብ ዝተዛተዩ 7 ኣባላት ሓደ እዩ። ኣብ ትግራይ ድሕሪ ውግእ ግዜያዊ ምሕዳር ምስተመስረተ እውን ምክትል ፕረሲደንት ነይሩ። ጀነራል ገብረ ጻድቃን ኣብዛ መጽሓፉ ንታሪኽ ኣጀማመራ ቓልሲ ኤርትራውያን ብዝምልከት ኣብ ዝጠቐሶ ድሕሪ ናይ ኢትዮጵያን ኤርትራን ፌደሬሽን ምፍራስ ናይ ኤርትራ ሓርበኛታት ንሃገራዊ ነጻነቶም ቃልሲ ጀሚሮም ዝብል ንኤርትራዊ ሓርበኝነት ምስክርነቱ ኣስፊሩ። ኣተሓሒዙ ኸዓ ቃልሲ ህዝቢ ኤርትራ ንቓልሲ ኻልኦት ኢትዮጵያውያን ኣርኣያን ኣብነትን ከም ዝነበረ ንምምስካር ምስቲ ናይ ኤርትራ ሓርበኛታት ንሃገራዊ ነጻነት ዝግበር ዝነበረ ቓልሲ ተደሚሩ ናይ ትግራይ፣ ኦሮሞ፣ ሶማል፣ ሲዳማን ዓፋርን ህዝብታት ቃልሲ እውን ቀጺሉ ይብል። ጀነራል ጻድቃን ድሕሪ ነዊሕን መሪርን ቃልሲ ኤርትራውያንን ኢትዮጵያውያንን ስርዓት ደርጊ ምስ ወደቐ ዝነበረ ዝተሓላለኸ ኩነታትን ሕቶታት ህዝብን ብኸመይ ከም ዝተወገነ ኣብ ዘስፈሮ ሰፊሕ መግለጺ ኣብቲ ኩነታት ኤርትራውን ብሪፈረንዱም ነጻ ሃገር ኮይና ተመስሪታ ክብል የዘንቱ። ኣብዚ እቲ ነጻ ሃገር ኮይና ምባል ጥራይ ማእኸሎ። ምኽንያቱ ኤርትራ ዝተጠልመ ልዑላውነታ ኣድሚቓ ኣምሊሳ እምበር ብሪፈረንዱም ኣይኮነትን ተመስሪታ። ጻድቃን ድሕሪ ናይ ኢትዮጵያን ኤርትራን ፌደሬሽን ምፍራስ ክብል እንከሎ ፌደራላዊ ውዕል ኣብ መንጎ ሃገራት ዝግበር ስምምዕ ምዃኑ ጠፊእዎ ኣይኮነን። ናይ ኤርትራን ኢትዮጵያን ናይ ነዊሕ ግዜ ፖለቲካዊ ምትህልላኽ ኣብ ዝምልከት ከዓ ንኢዳ ኣታውነት ህግደፍ ብዘቃልዕ መልክዑ ንጉዳይ ኤርትራ ኢሳያስ ኣፈወርቂዩ ጉዳይና ከም ዝኸውን ገይርዎ ኢሉ ጉዳይና ክብል እንከሎ ጉዳይ ኢትዮጵያ ማለቱ እዩ። ኣተሓሒዙ ድማ ኢሳያስ ነቲ ኣብ ወርሒ ሕዳር 2020 ዝጀመረ ውግእ ትግራይ ሃንዳስን ፈጻምን ኮይኑ እዩ ኣካይድዎ ይብል። ኣብ ርእሲኡ ዞባዊ ዘይምርግጋእ ምስዋር ክውስኽ እንከሎ ኢሳያስ ብሓፈሻ ናይ ጎደቦና ብፍላይ ድማ ናይ ኢትዮጵያ ቀንዲ ናይ ሰላም ዘራጋ ሓይሊ ምዃኑ ሙሉእ ዓለም ዝሰማማዓሉ ሓቂ ኮይኑ ኣሎ ዝብል ኣብቲ መጽሓፍ ጻድቃን ይንበብ። ብዛዕባ እቲ ብብዙሓት ዝረበሉን ዝጸሓፈሉን ኣድላይነት ርክብ ህዝብታት ኤርትራን ትግራይን ኣብ ዘስፈሮ ድማ ክልቲኦም ህዝብታት መጻኢ ዕድሎም ናይ ሰላም ልምዓትን ህንጸት ዲሞክራስያዊ ስርዓትን ክኸውን ካብ ምግባር ወጻኢ ኩናትን ተጻብኦን እንተመሪጾም ውፅኢቱ ተተሓሒዝካ ምጥፋእ እዩ ዝኸውን። ነዚ ንምግባር ከዓ መንግስትን ህዝብን ፈላሊኻ ምርኣይ የድሊ ዝበለሉ ሰፊሕ ተንታን ኣቕሪቡሎ። እቲ ምስ ኤርትራ ዘየሳነየን ሕቶኡ ዘይመለሰን ስርዓት ጕጅለ ህግደፍ ልባዊ ናይ ህዝብታት ኣሳኒኻ ምንባር ድሌት ከም ዘይሓድሮ ንምንጽብራቕ ኣብ ዘስፈሮ ሓሳብ ከዓ ኣብ ኤርትራ ዘሎ መንግስቲ ኣብ ስልጣን ክሳብ ዝሃለወ ናብ ናይ ሰላም ሓባራዊ ልምዓትን ህዝቢ ምስ ህዝቢ ኣሳኒኻ ምንባርን ሃዋህ ምእታው ኣይከኣልን ኢሉ እዩ ዝድምድም። ካብቲ ንኤርትራ ኣብ ዝምልከት ዘስፈሮ ሓሳብ ከይወፀ ነቲ ጽምዶ እናተባህለ ብዙሕ ዝጸሓፈሉን ዝዝረበሉን ዘሎ ዝምልከት ብዝመስል ምስ መንግስቲ ኣይተ ኢሳያስ ኣፈወርቂ ዝግበር ስምምዕ እንተሃልዩ ብባህርኡ እስትራቴጂካዊ ኣጠማምታን
ትዕስ

ቶን ዘይብሉ ናይ ሓፂር እዋን ረብሓ ንምብላፅ ዝዓለመ ካብ ምዃን ኣይተርፍን ይብሎ መፅሓፍ ሌተናል ጀነራል ገብረ ጻድቃን። መፅሓፍ ጀነራል ገብረ ጻድቃን ከምቲ ርእስቱ ዘመልክቶ ቀንዲ ቆላሕታኡን ኣድህቦኡን ብዛዕባ ትግራይ እዩ። ኣብዚ መፅሓፉ ናብቲ ብልፅግናን ህግደፍን ተመሓዝዮም ኣንጻር ትግራይ ዝተዋግእሉ ውግእ ብኸመይ ተኣትዩ፣ ውዕል ፕሪቶርያ ብኸመይ ተበፂሑ፣ ኣብ ምትግባር ውዕል ፕሪቶርያ ከጋጥም ዝጸንሐን ገጢምዎ ዘሎ ደውታን ሓድነት ተጋሩ በፂሕዎ ዘሎ ሓደገኛ ብርክን ብዝርዝር ተዳህሲሶም ካብ ዘለዉ ዛዕባታት እዮም። ግደ ናይቲ ናይ ህዝቢ ዝሰፍሕን ዝለዓለን ውዳበ እዩ ኢሉ ዝገለጾ መንግስቲ ኣድላይነት ምፍልላይ መንግስትን ውድብን ሓደጋ ናይቲ ኣብ ህግደፍን ህወሓትን ዝረአ ዘሎ ህዝብን ፖለቲካዊ ውድብን ሓደ እዩ ዝብል ኣረኣእያ ብዝምልከት እውን ብኣብነታት ዝተሰነየ ሰፊሕ ተንታን ኣስፊሩ። ኣብ ምስራት ኣሳታፊ ግዜያዊ መንግስቲ ትግራይ ሙቓም ኣማኻሪ ካውንስል ምምሕያሽ ታሕተዎት መሓውር ህዝባዊ ምሕዳራት ዳግመ ውደባ ካቢኔ ትግራይ ቅልጡፍ ምብዛሕ ፖለቲካዊ ውድባት ትግራይ ዝምድና ሰራዊትን ውድብን ዝመስሉ ነጥብታት ንምዕዋት ዝተገብረ ቓልስን ዘጋጠሞ ብድሆታትን ሰፊሕ ቦታ ሂቡ ጽሒፉ። ኣብዚ መዳይ መሪሕነት ህዝባዊ ወያነ ሓርነት ትግራይ ዓንቃፊ ተራ ነይርዎን ኣለዎን ዝብል ከዓ መደምደምታኡ እዩ። እቲ ኻልእ ቀንዲ ቆላሕታ ዝሃቦ ዛዕባ ትግራይ ሕጂ ኸ ናበይ ናይ ዝብል ሕቶ መልሲ ምርካብ እዩ። ኣብዚ ድሕሪ ስፍሕ ዝበለ መበገሲ ተንታነ እቲ ምርጫታት ክልተ ምዃኑ ስፊሩ። እቲ ሓደ ህዝቢ ትግራይ ምስ ካልኦት ተቓለስቲ ህዝብታት ኢትዮጵያ ኾይኑ ናይ ባዕሉ ዕድል ባዕሉ ናይ ምውሳን መሰሉ ኣሕሊፉ ከይሃበን ህልውንኡ ውሑስ ገይሩን ብማዕርነት ምንባር እዩ። እቲ ካልኣይ ኣማራጺ ድማ ናይ ባዕልና ነፃ ሃገር መስሪትና ምሕደረና ይኹን ካልኦት ባህግታትና ብዝመስለናን ብዝተሰማማዕናሉን ምኻድ እዩ። ነዞም ኣማራጽታት እዚኣቶም ሓሲብና ኣብ እንውስነሉ ወሳኒ እዋን በጺሕና ኣለና ከዓ ይብል። ናቱ ሕርያ እቲ ቐዳማይ ምርጫ ምዃኑ ኸዓ ኣብ ገሊኡ ብተዘዋዋሪ ኣብ ገሊኡ ድማ ብቐጥታ ኣንጸባሪቑ። መጽሓፍ ጀነራል ጻድቃን ገብረ ትንሣኤ እቲ ኣብ ትግራይ ዝመጽእ ለውጢ ብናይ ሓይሊ ዓመፅ ክኸውን ከም ዘይብሉ እዩ ዝድግፍ። ነዚ ርእይቶኡ ንምርዋድ ከዓ ናይቲ ብሓይሊ ዝመጽእ ለውጢ ኣሉታዊ ሳዕብየን ዓመፅ ምስ ተጀመረ መዕለቢኡ ርግጸኛ ኮንካ ምትምባይን ምዝራብን ኣይከኣልን። በዓል ግዜ ናብ ዝወሰዶ እዩ ዝኸይድ። እዚ ኣገባብ ኵሉ ግዜ ጽቡቕ ውጽኢት የምጽእ ማለት ኣይኮነን። ነዚ ተኸቲሉ ሕብረተሰብ ብልሓቱ ናብ ዘይፍለጥ ዕግርግር ክኣቱ ይኽእል እዩ ዝብል ስግኣት ይገልጽ። ጀነራል ጻድቃን ምስቲ ኻብ ነዊሕ ግዜ ጀሚሩ ብሓፈሻ ብዛዕባ ኣፍ ደገ ቐይሕ ባሕሪ ብፍላይ ድማ ናይ ኢትዮጵያ ናይ ወደብ ዓሰብ ዋንነት ናይ ግድን እዩ ክብሎ ዝጸንሐ ኣብዚ መጽሓፉ ንዑኡ ዝምልከተ ኣስፊሩ ይኸውን ዝብል ናይ ብዙሓት ግምት ነይሩ እንተኾነ ነዚ ዛዕባ ጥሪሱ ኣየለዓሎን። ብዛዕባ እቲ ኣብ ኢትዮጵያ ዝረአ ዘሎ ብውግኣት ዝተሰነየ ኣስጋእቲ ምዕባሌታት እውን ብመንጽርቲ በብግዚኡ ክህቦ ጸንሐ ቃለ መሓትት ኣብ መጽሓፉ ከስፍር ዝተጸበይዎ ብዙሓት ነይሮም። ግና ነዚ ዝምልከት እውን ዝበሎ የለን። ሰልፊ ብልጽግና ውዕል ፕሪቶርያ ኣብ ምትግባር ክንድቲ ክኸዶ ዝነበሮ ርሕቀት ከም ዘይከደ ግና መስኪሩ። ንጉዳይ ኣፍ ደገ ባሕሪ ኣብ ዝምልከት ጀነራል ጻድቃን ገብረ ትንሣኤ ቅድሚ ኣዋርሕ ኣብ ሓደ መድረኽ ናይ ኤርትራ ነጻነት ናይ ኢትዮጵያ ረብሓ ብዝሓለወ ክኸውን ነይርዎ፣ ሎሚ ኢትዮጵያ ኣፍ ደገ ባሕሪ የድልያ እዩ ኢሉ ዝኣምን ብዙሕ እዩ። ኢትዮጵያ ኣፍ ደገ ባሕሪ እንተ ዘይወኒና ግና ኣብ ቅርኒ ኣፍሪቃ ሰላም ምርግጋእን ዕብየትን ኣይክረጋገጽን እዩ ዝብል ተረድኦ ናይ ብዙሓት እዩ። ኣብ ግዜ ውጊ ኤርትራን ኢትዮጵያን 1998 ክሳብ 2000
إثيوبيا بزي حجز التواس ده ودبا تملي صلو صبوع الدل نيرو انتخونا اب إيه ودك بزن أبرا زي مرددا كتكبر أي كالن زبل دفرت زل زر أيه بيت صحفة زينا سلف ديموكراسيز بيرترا دكسي جنرال سات كان اب قداي افدق بحري بزي بالرئيس عنكس بعصرت حمشتمي ازي اخلتشن اسران شدشتن ملي سلو خمز نبره يذكر

ሰማዕትና ኣብዚ እዋን እዚ ኣብ ኤርትራ ዋሕዚ ስደተኛታት ናብ ወፃኢ ዓመት ናብ ዓመት እናወሰኸ ይኸይድ ከም ዘሎ ዝተፈላለዩ ፀብፃባት ትካላት ዓለም ሓቢሮም እዮም። ነዚ ድማ ኣብ ኡጋንዳ ሚኒስትር ድልውነት ሓደጋን ስደተኛትን ሳመንጎላ ስለምንታይ ኣብ ኤርትራ ኩናት ኣብ ዘየለወሉ ክንዲ ዝዋሕዚ ስደተኛታት ይረአ ከም ዘሎ ዘተሓሳስብ እዩ ይብሎ። እዚ ሕቶ እዚ ኣብ ብዙሓት መራሕቲ ሃገራትን ትካላት ዓለምን ዘሎ ስለ ዝኾነ ኣብ ርእሲ እቲ ካብ ነዊሕ ግዜ ኣትሒዙ በታ ንሰብኣዊ መሰል ኣብ ኤርትራ እትምርምር ብሕቡራት ሃገራት ዝቆመት መርማሪት ኮሚሽን ክቐርብ ዝፀንሐ ፀብፃባት ነዚ ሕቶ እዚ መልሲ ዝኸውን እውን እዚ ስዕብ ሓተታ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ነንብበልኩም። ፀገም ብህላዊ ውግእ ጥራይ ድዩ ዝግለጽ? ኣብዚ እዋን እዚ ኤርትራውያን ብዛዕባ ህልው ኩነታትን መጻኢ ዕድልን ህዝቦምን ሃገሮምን ክከራኸሩን የዋፅኡ ዝብልዎ ነናቶም መፍትሒ ከቕርቡ ምስማዕን ምንባብን ዝተለምደ እዩ። ኩነታት ሃገርና ደንፂዎም ዝብልዎ ዝጠፍኦም ዝመፀ ክመፅእ ጥራይ ዝፅበዩ ኤርትራውያን እውን ውሑዳት ኣይኮኑን። ህልው ኩነታት ኤርትራ ከምዘየሰክፍ እኳ ደኣ ብሩህ መጻኢ ከም ዘመልክት ገይሮም ከቕርቡ ዝፍትኑ ገሊኦም ጉርሃት ገሊኦም ጎራሓት ኤርትራውያን እውን የጋጡም እዮም። እቶም ጎራሓት ንኣውያት ህዝብና እዝኒ ከሊኦም ምእንቲ ጉጅለ እስያስ ክፅልዩ ዝሓድሩ ደቀ መዛሙርቱ እዮም። እቶም ጉርሃት ድማ ምናልባት ያኢ ካብ ህግደብ ፍታሕ ዝፅበዩ ሰብ ጽቡቕ ድልየት እዮም። ናይቶም ኣዝዮም ዝሻቐሉ ምኽንያት ፍሉጥ እዩ። እቲ ብኤርትራ ዘሎ መትሓዚ ዘይብሉ ኣብ ኩሉ መዳያት ህይወት ህዝብና ዘንጸባርቕ ኣተሓሳሳቢ ኩነታት እዩ። ናይቶም ዘይሻቐሉን ሃገርናን ህዝብናን ዳረጋ ደሓን ኣለዉ ኢሎም ነፍሶም ከዳዕሱ ዝፍትኑ ምኽንያት እንታይ ምዃኑ እዩ ዘይርዳእካ። ምናልባት ነቲ ንኤርትራ ዝብድል ዘሎ ሓደገኛ ጉጅለ ምንቃፍ ማለት ከም ንኽብርን ልኡላውነትን ኤርትራ ከም ሃገር ምውራድ ገይሮም ስለ ዝርእይዎ ይኾኑ ዝብል ናይ ብዙሓት ግምት እዩ። እዚ እንተዘይኮይኑ እቲ ብኤርትራ ዘሎ ጸገም ኣይኮነን ዶ ንኣካሉ ዝኾነ ኤርትራዊ ንመላእ ዓለም እውን ኣብ ዝረኣየሉ ቃልእ ቦታ ዝወፀ እዩ። ምስዚ ብዝተተሓሓዘ ሓሓሊፉ ዝስማዕ ፍልይ ዝበለ ርእይቶ ኣሎ። ገለ ወገናት ኣብ ኤርትራ ከም ናይ በዓል ሱዳንን ፈለስጢንን ውግእ ስለ ዘየለስ ደሓን እዩ ክብሉ ዝደልዩ ይቀላቐሉ እዮም። ሓደ ዘይንዝንግዖ ጉዳይ ኣሎ። ናይ ጽቡቕ ኮነ ናይ ሕማቕ ናይ መወዳእታ ደረት የለን። ከምቲ ነፍስሄር ውፉይ ኪነ ጥበባዊ ኣብርሃም ኣፈወርቂ ነቲ ሕማቕ ዝበኣሰ ኣለዎ ነቲ ጽቡቕ ዝጸበቐ ኣለዎ ዝበሎ ሎሚ ብዓለምና ከም ናይ ኤርትራ ጸገም ኣብ ካልእ ኩርናዓት ኣለዉ። ካብኡ ዝሓሸን ዝኸፍአን ጫፋት እውን ኣሎ። ግና ንሕና ንኹነታትና ምስቲ ካባና ዝሓሸ እናዋዳደርና ዲና ኣብኡ ክንበጽሕን ክንሰርሕን ክንቃለስን ዝግባአና ወይስ ምስቲ ካብናትና ዝኸፍአ እንዳወዳደርና ኢና ድሓን ኣለና እናበልና ነፍስና ክነዳዕእስን ክነዕሹን ዝግባአና? ንሕና ብግቡእ ክንሓስበሉ ዝግባአና ጉዳይ መጻኢ እንዳማዕደና ዲና ስልጣንን ዘመናውነትን ገዲፎምና ከይከዱ ክንሰርሕን ክንስዕቦምን ወይስ ንድሕሪት ተመሊስና ኢና ምስ ነበርያ ነበረ ክንነብር ዝግባአና? ሎሚ ኣብ ከም በዓል ሱዳንን ኢትዮጵያን ዝኣመሰላ ብሰንኪ ጉዳያትን ብኣንተቦ ከም መሓደራ ዘይምኽኣለን ድሓር ካብ ኢደን ምስ ወፀ ናብ ዓውዶ ውግእ ተቐይረን ዘለዋ ሃገራት ሰበን ክቕዘፍን ትካላተን ክዓኑን ምርኣይ ዝተለምደ እዩ። እዚ ድማ እቲ ዝለዓለ ምረት ናይ ጸገም እዩ። እዚ ክንርኢ ከለና ኣብ ሃገርና ከምኡ ስለ ዘየለ ድሓን ኢና ዘለና ኢልና ከነራጥጥ ዘይኮነስ እዚ ጸገም እዚ ካበይ ጀሚሩ እዩ ኣብዚ በጺሑ ኢልና ክንሓትት ይግባአና። ድሓር ኣብ ሃገርና ርሻናት ደኣ ኣይፍረስ እምበር ብዙሕ መግለጺ ሃገርነትናን መንነትናን ዝኾነ ተሓሳስባታት ይፈርስ ከም ዘሎ
እንዳራ ኣናስ ኣየሻቕለናን ማለት ድዩ ተስፋ ቆሪፅካ ሃገርካ ራሕሪሕካ ናብ ዘይተጸንዐ ስደት ምኻድ ከም ሓደ ልሙድ ተረኽቦ ምውሳዱን ምልማዱን እኮ ዓብዪ ናይ ምፍራስ ምልክት እዩ። እቲ ዝኸፍአ ምፍራስ ከዓ ናይ ኣተሓሳስባ ምፍራስ እምበር ናይቲ ጥዑይ ኣተሓሳስባ እንተልዩ ክህነፅ ዝኽእል ግኡዝ ትካላት ምፍራስ ኣይኮነን። ኣብ ጉዳይ ስደተኛታት ብብዝሒ ምስ በዓል ሶርያ ተሰሪዕና ምህላውና እኮ ኣብ ኣዝዩ ዘተሓሳስብ ዓብዪ ጸገም ከም ዘለና ዘርኢ ምልክት እዩ። እንተ ደኣ ነዚ ኣብ ልዕሌና እንጠልጢሉ ዘሎ ጸገማት ጽባሕ ዘይኮነስ ሎሚ እንተ ዘይፈትሕናዮ ኩነታትና ናብ ናይ ሎሚ ሶርያን ሱዳንን ዘይምዕብለሉ ምኽንያት የለን። ስለዚ ናይ ሓደ ህዝብን ሃገርን ጸገም ዝግለጽ ብናይ ሎሚ ኣብኡ ውግእ ምህላውን ዘይምህላውን ጥራይ ከም ዘይኮነ ከነስተብህለሉ ይግባአና። ኣብ ኤርትራ ህዝብን ሃገርን የመሓድር ኣለኹ ዝብል ጉጅለ ህግደፍ ህዝቢ ንምትላል ካብ ዝጥቀመሉ ሜላታት ሓደ ኣብ ሕሉፍ ቅያ ጥራይ ተሓቢእካ ክትነብር ምፍታንን ንጉዳያት ምስ ካብ ናይ ኤርትራ ዝኸፍአና ኣወዳደርካ ደሓን ኣለኹ ምባልን እዩ። እቲ ናይ ውፁዕ ህዝቢ ኤርትራ መረረን ድምፂ ዘይብሉ መፀዋዕታን ዘንጊዑ እቲ ጉጅለ ድምፂ ጥይትን ቡምባን ስለ ዘይተሰምዐ ጥራይ ንኤርትራ ተወዳደር ዘይብላ ሰላም ዝወረሰ ሃገር ኣምሲሉ ከቕርባ ዝገብሮ ፈተነ እውን ካልእ ናይ ምትላሉ ነጸበራቕ እዩ። ንኣብነት ኤርትራውያን ሓደ ናይ መሰል ሕቶ እንተልዒሎም ኣብ ግዜ መግዛእታዊ ዘበን ደርጊ እኳ ከምዚ እንዲ ነይሩ ምባል ዝተለምደ እዩ። ካብዚ ሓሊፉ ኣብዚ ዓለምና ንዝሓለፈ ተመክሮ ከም መወከሲ እንዳወሰደት ንቕድሚት ኣብ ምቁማትን ዝሓሸ ንምምጻእን ኣብ ምውድዳርን ዘላትሉ መድረኽ ዓለምለኻውነት ግሎባላይዜሽን ንዅሉ ነገራት ንድሕሪት መሊስካ ብናይ ግዜ ብረታዊ ቓልሲ ምቕናይን ንድሕሪት ምምላስን ካልእ ናይቲ ጉጅለ ናይ ድሕረት መርኣያ እዩ። ተመክሮ ብረታዊ ቓልሲ ኣይዘክር ማለት ዘይኮነስ ንቕድሚት ንምምዕዳው ክዕንቅፍ ብዘይክእል መገድን ብምጡን ኣገባብን ክኸውን ምተገብአ ንምባል ዝኣክል እዩ። ስለዚ ናይቲ ጉጅለ ሓጢኣት ስርኢናዮ ኣለና። ንሕና ብሓፈሻ ከም ህዝብን ብፍላይ ከም ደለይቲ ለውጥን ከ ካብኡ ክንምሃር ቅሩባት ዲና ኣይኮንናን እዩ ዝኸውን እቲ ሕቶ። እቲ መልሲ ከዓ ካብ ካልእ ዘይንጽበዮ ኣብ ኢድና ዘሎ እዩ።